0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ እሁድ ሰኔ 21 ቀን 2018 ዓ.ም ጤና ይስጥልን አድማጮቻችን። ዶች ቨለ ከቦን የቀጥታ ስርጭት ስቱዲዮ እነሆ የለቱን ስርጭት ጀመረ። አብራችሁን ቆዩ። ስርጭታችን የሚደመጥባቸውን አማራጭ ማድመጫ መስመሮች ላስታውሳችሁ፣ በሳተላይት ላይ ነው የምንገኘው። በኢትዮሳት ላይ NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 አድራሻችን ነው። ትራንስፖንደሩ MEH 01 ወይም ደግሞ በEAH 01 ላይ ታገኙናላችሁ። በኢንተርኔት ለምትከታተሉን አድማጮቻችን DW አምሃሪክ በተባለው መተግበሪያ ላይ እንገኛለን። የለቱ ስርጭታችን እንደተለመደው የዓለም ዋና ዋና ዜና በማስደመጥ ነው የሚጀምረው። ፀሐይ ጫኔ የለቱ ተረኛ ናት። ዝግጅቷን አጠናቃ ተጠብቃችኋለች። ከዓለም ዜና ቀጥሎ የሚስተናግደው ሳምንታዊው የእንወያይ መሰናዷችንም ሰዓቱን ጠብቆ ይስተናግዳል። ዝግጅቱ በዛሬው መሰናዶ የ7ኛው የኢትዮጵያ ጠቅላላ ምርጫ ውጤትና ፋይዳው እንዲሁም ተግዳሮቶቹና ተስፋው በሚል ርዕስ ያወያየውን ዝግጅት ነው የያዘው። በመስተንግዶ ኔታምራት ኢንሳ ብራችሁ ቆያለሁ። አብሮነታችሁ ከኛ ጋር እንዲሆን ያክብሮት ግብዣይ ነው። አሁን የዓለም ዜናን እናስቀድም። ፀሐይ ጫኔ
0: የዲደብሊው ዜና
2: ዜና እናሰማለን። በቅድሚያም ርዕሶቹን። በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ 14 ሰዎች ሞቱ። በፈረንሳይ

0: ይም የሲቪል አውሮፕላን ተከስክሶ 11 ሰዎች ህይወታቸው አልፏል። በአውሮፓ በተከሰተው ከፍተኛ የሙቀት በአንድ ሳምንት ብቻ ከ1300 በላይ ሞት መመዝገቡን የዓለም የጤና ድርጅት ገለጸ። ቢያንስ 191 ሚሊዮን ሰዎች ለ35 ዲግሪ ሴልሺየስ ሙቀት ይጋለጣሉ ሲል ጥናት አመለከተ። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆምም አስጠንቅቃለች። የሩሲያው መሪ ሀገራቸው ደህንነት እንደሚያረጋግጡ ገለጹ። ፑቲን ይህንን ያሉት ዩክሬን በሩሲያ ላይ የምትፈጽመውን ጥቃት እየጨመረች መምጣቷን ተከትሎ ነው። ዜና በዝርዝር። በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ 14 ሰዎች ሞቱ። እሁድ ዕለት በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ 14 የሳውዲ ዜጎች መሞታቸውን የሳውዲ ይፋዊ የፕሬስ ኤጀንሲን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ሄሊኮፕተሩ አራምኮ በተባለው ግዙፉ የመንግስት የነዳጅ ኩባንያ መሆኑንም ዘገባው አክሏል። ሄሊኮፕተሩ በሀገሪቱ ምስራቃዊ ራስ ታኑር ውስጥ መከስከሱንም የሳውዲ ፕሬስ ኤጀንሲ የኢነርጂ ሚኒስተር ባለስልጣናትን በመጥቀስ ዘግቧል። አደጋው 14ቱ ተሳፋሪዎች ህይወታቸው አልፏል፣ ሁሉም የሳውዲ ዜጎች ናቸው ሲል ኤጀንሲው ገልጿል። የአደጋው መንስኤ ለማወቅ ምርመራ እየተደረገ መሆኑንም ዘገባው አመልክቷል። በተያያዘ ዜና በሰሜን ምስራቅ ፈረንሳይ የሲቪል አውሮፕላን ተከስክሶ 11 ሰዎች ህይወታቸው አልፏል። እሁድ ዕለት በሰሜን ምስራቅ ፈረንሳይ አውሮፕላን ተከስክሶ የ11 ሰዎች ህይወት አልፏል ሲሉ የአካባቢው ባለስልጣናት ተናግረዋል። አውሮፕላኑ በአካባቢው ሰዓት አቆጣጠር ከ11 ሰዓት ላይ በናንሲ ከተማ አቅራቢያ ተከስክሷል ሲሉም የመርዓት ማዜል ክልል አስተዳዳሪ በአደጋው አቅራቢያ ለጋዜጠኞች ተናግረዋል። የአደጋ ጊዜ አገልግሎቶች ወዲያውኑ ምላሽ ሰጥተዋል። ባለስልጣናትም ምስክሮችን ቃል እየተቀበሉ ነው ሲሉ አስተዳዳሪው ጨምረው ገልጸዋል። በአውሮፓ በተከሰተ ከፍተኛ ሙቀት በአንድ ሳምንት ብቻ 1300 በላይ ሞት መመዝገቡን የዓለም ጤና ድርጅት ገለጸ። ድርጅቱ ሁድለት እንዳስታወቀው በአውሮፓ ከጎርጎሪያኑ ሰኔ 21 ቀን ጀምሮ በተከሰተው ከፍተኛ ሙቀት ማዕበል በአህጉሪቱ ከ1300 በላይ ሞት ተመዝግቧል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ በኤክስ ገጻቸው እንዳሰፈሩት በአሁኑ ጊዜ 150 ሚሊዮን ሰዎች በከፍተኛ ሙቀት ውስጥ የሚኖሩ ሲሆን በሺዎች የሚቆጠሩ ሰዎችም ሕይወታቸውን አጥተዋል። ዶክተር ቴድሮስ አያይዘውም በተከሰተው ሙቀት በአውሮፓ ትምህርት ቤቶች ተዘግተዋል፣ ፍርግርጎችም እየተናዱ ነው ብለዋል። በተያያዘ ዜና በአውሮፓ ከፍተኛ ሙቀት መጠን ባስመዘገበችው ፈረንሳይ 1000 ተጨማሪ ሞት መመዝገቡን የሀገሪቱ የማህበረሰብ ጤና አገልግሎት ዛሬ እሁድ አስታውቋል። አዲሱ የሙቀት መጠን በጀርመን የጫካ ሰደድ እሳት ያስከተለ ሲሆን የበርሊን ፖሊስ ህዝቡን ለማቀዝቀዝ በአደባባይ ውሃ ሲረጭ ታይቷል። በምስራቃዊቷ የጀርመን ከተማ ላይፕሲግ የአስፋልት መንገድ በሙቀት በመቅለጡ እስከ ሰኞ ጠዋት ድረስ በከተማዋ ምንም አይነት የባቡር አገልግሎት የለም ተብሏል። በጀርመን ዛክሰን አንሃልት ግዛት በሚገኘው ሞከር አድሪስ በተባለ ቦታም 41.5 ዲግሪ ሴልሲየስ የሙቀት መጠን ከፍተኛ ሆኖ መመዝገቡን የጀርመን የአየር ሁኔታ አገልግሎት ገልጿል። እንደ ድርጅቱ በምስራቃዊ የጀርመን ግዛት ብራንደንቡርግም ዛሬ 41.7 ዲግሪ ሴልሲየስ ከፍተኛ ሙቀት ተመዝግቧል። በአውሮፓ የሚገኘው የዓለም የአየር ሁኔታ ቁጥጥር ያወጣው አዲስ ጥናት እንዳመለከተው በአውሮፓ ከፍተኛ ደረጃ ያለ የሙቀት መጠንና የእርጥበት መጠን የተከሰተው በአየር ንብረት መዛባት መሆኑን አመልክቷል። እንደ ጥናቱ የማይታሰብ የነበረ ቢሆንም ይህ መሰሉ ሙቀት የማይታሰብ የነበረ ቢሆንም በአሁኑ ወቅት ከ20 ዓመታት በፊት ከነበረው በ20 እጥፍ የበለጠ መሆኑን አመልክቷል። ቢያንስ 191 ቢሊዮን ሰዎች ለ35 ዲግሪ ሴልሲየስ ሙቀት ይጋለጣሉ ሲል ጥናት አመለከተ። የፈረንሳይ ዜና ወኪል AFP እንደገለጸው በአሁኑ ከፍተኛ ሙቀት ወደ ምስራቅና ማዕከላዊ አውሮፓ ሲዞር ቢያንስ 191 ሚሊዮን የአውሮፓ ነዋሪዎች እሁድ ዕለት 35 ዲግሪ ሴልሲየስ የሙቀት መጠን ተጋፍጧል። በኤፍፒ ግምት መሰረት በጀርመን፣ በቼክ ሪፐብሊክ፣ በሃንጋሪና በፖላንድ የሙቀት መጠኑ በተለይ ከፍተኛ እንደሚሆን ይተበቃል። ቱርክን ሳይጨምር በአውሮፓ ውስጥ በአጠቃላይ ለ381 ሚሊዮን ሰዎች የሙቀት መጠኑ ከ30 ዲግሪ ሴልሲየስ በላይ ይሆናል ተብሎም ይተበቃል። እንደ ኤፍፒ ትንተና የተመሰረተው በጀርመን የሜትሮሎጂ አገልግሎትና በኦስትሪያው መንግስታዊ ያልሆነ የጥናት ተቋም ላይ ነው። ይህ ዶቼ ቬለ DW ነው። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆም ማስጠንቀቃለች። ደፈረንሳይ የዜና ምንጭ አጃንስ ፍራንስ ፕሬስ ዘገባ ኢራን ሁድለት በባህሬንና ኩዌት ላይ ያነጣጠረ የአውሮፕላንና ድብደባና የሚሳይል ጥቃት ፈጽማለች። ዋሽንግተን ጥቃቱን ከቀጠለች ጦርነቱን ለማስቆም የሚደረገው ድርድር ሙሉ በሙሉ ይቆማል ስትል ኢራን ማስጠንቀቋንም ዘገባው አመልክቷል። የባህሬን የሀገር ውስጥ ጉዳይ ሚኒስተር እንዳስታወቀው የኢራን ጥቃቶች ባለም አቀፍ አየር ማረፊያ አቅራቢያ በሚገኝ የመኖሪያ ህንጻ ላይ ጉዳት ማድረሳቸውንና ማንም ሰው እንዳልሞተ ገልጿል። ሚኒስትሩ ባለ 8 ፎቅ ህንጻ የላይኛው ፎቅ ወድሞ በፍርስራሽ የተሞላና መስኮቶቹም የወደሙበት ፎቶዎችን አውጥቷል። የባህሬን የውጭ ጉዳይ ሚኒስተር በበኩሉ ይህ የኢራን የተደጋገመ ጥቃት አደገኛና ግጭት የሚያባብስ ነው ሲል ገልጿል። የኩዌት ጦር በበኩሉ አሜሪካ በኢራን ያደረሰችውን ጥቃት ተከትሎ እሁድ ጧት ወደ ሀገሪቱ የሚገቡ የኢራን ድሮኖችና ሚሳይሎችን ምንም ጉዳት ሳያደርሱ በአየር መቃወሚያ መከላከሉን ገልጿል። የኢራን አብዮታዊ ዘብ ለሁለቱም ጥቃቶች ኃላፊነቱን ወስዷል። የሩሲያው መሪ ሀገራቸውን ደህንነት እንደሚያረጋግጡ ቃል ገቡ። ፑቲን ይህንን ያሉት ዩክሬን በሩሲያ ላይ የምትፈጽመው ጥቃት እየጨመረ በመምጣቱ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለገዢው የዩናይትድ ሩሲያ ፓርቲ ኮንግረስ አባላት ዛሬ እሁድ እንደተናገሩት መንግስታቸው በተደጋጋሚ የሚፈጽመውን የዩክሬን ጥቃት ተቋቁሞ ደህንነትን ማረጋገጥ እንደሚችል ቃል ገብተዋል። ችግሮቹን እናያለን፣ እናውቃለን፣ ምላሽም እየሰጠን ነው ያሉት ፑቲን ነገር ግን የሀገሪቱንም ሆነ የዜጎቻችንን ደህንነት እንዲሁም የሩሲያ ድንበር የማይጣስ መሆኑን ያለማወላወል እናረጋግጣለን ሲሉም ገልጸዋል። ዛሬ የሚያጋጥሙን ሁሉንም ተግዳሮቶች ያለምንም ጥርጥር እናሸንፋለንም ብለዋል። የፑቲን መግለጫ የመጣው ዩክሬን በሩሲያ የነዳጅ ማጣሪያ ፋብሪካዎች፣ የጦር መሳሪያ ፋብሪካዎችና የሎጂስቲክስ መሰረተ ልማቶች ላይ የምታደርሰውን ረጅም ርቀት የድሮን ጥቃት ከፍ ማድረጓን ተከትሎ ነው። ይህ ዶቼ ቬለ DW ነው። ዜናውን ከማውቃታችን በፊት ዋናዎቹን ላስታውሳችሁ። በሳውዲ አረቢያ በደረሰ ሄሊኮፕተር አደጋ 14 ሰዎች ሞቱ። በፈረንሳይም በሲቪል አውሮፕላን ተከስክሶ 11 ሰዎች ህይወታቸው አልፏል። በአውሮፓ በተከሰተው ከፍተኛ ሙቀት በአንድ ሳምንት ብቻ ከ1300 በላይ ሞት መመዝገቡን የዓለም ጤና ድርጅት ገለጸ። ቢያንስ 191 ሚሊዮን ሰዎች ለ35 ዲግሪ ሴልሲየስ ሙቀት ይጋለጣሉ ሲል ጥናት አመለከተ። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆምም አስጠንቅቃለች። የሩሲያው መሪ ሀገራቸውን ደህንነት እንደሚያረጋግጡ ቃል ገቡ። ዜናው አበቃ።
1: ለዓለም ዋና ዋና ዜና ፀሐይ ጫኔና መሰግናለሁ። እየተከታተላችሁ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ እሁድ የቀጥታ ስርጭታችንን ነው። በቀጥታ ስርጭታችን በተለይም በፌስቡክ የቀጥታ ስርጭታችን ላይ በርካታ አድማጮቻችን አስተያየቶቻችሁን መልካም ምኞታችሁን እየገለጻችሁልን ትገኛላችሁ። ምስጋናችን ትልቅ ነው። አንዲት ስንኝ ተመለከትኩ። ሱሌማን ብሩ ናቸው በፌስቡክ ያጋሩን። ሰው በሰው ጨከነ፣ ጊዜው እጅግ ከፋ፣ ጥላቻ መጠፋፋት እንደ ጽድቅም ተስፋፋ፣ አራጋቢ እንጂ አስታራቂ ጠፋ፣ የሰይጣን ስራ ነው የሚባለው ድሮ፣ ክፉ ድርጊቶችን ሰው ራሱ ተቆጣጥሮ፣ ሰይጣን ስራ ፈቶ ዘና ብሏል ዘንድሮ ሰውን ያለ ደሙዝ በቦታው ቀጥሮ ትልቅ መልእክት ያለው ስንኝ ስለነበረ ነው ያቀረብነው። ሱሌማን ብሩን እናመሰግናለን። አድማጮቻችን እናንተም በፕሮግራሞቻችን ላይ በስርጭታችን ላይ ያላችሁን አስተያየት ጥቆማ እንዲሁ ደግሞ ዘና የሚያደርጉ ሐሳቦችን ልታጋሩን ትችላላችሁ። አሁን ወደ ሳምንታዊ ዝግጅታችን ነው ማሻግራችሁ። የንወያይ ዝግጅታችን ያየር ሰዓቱን ይረከባል። የሰባተኛው የኢትዮጵያ ጠቅላላ ምርጫ ውጤትና ፋይዳው እንዲሁም ተግዳሮቶቹና ተስፋው ይሰኛል የውይይቱ ርዕስ። ሰባተኛው የኢትዮጵያ ጠቅላላ ምርጫ በስፋት እንደተጠበቀው በገዢው ፓርቲ ብልጽግና አሸናፊነት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በዚህ ምርጫ ከቀደሙት በተለየ መልኩ ተቃዋሚ ፖለቲካ ፓርቲዎች ተጨማሪ የምክር ቤት መቀመጫዎች ማግኘታቸውን በበጎ ያዩ እንዳሉ ሁሉ በውድድሩ ሂደት የተሻለ ሐሳብ ባለማቅረብ ደግሞ የተቻቸው ማልጠፉም። ኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታዎች የሉም ባለባቸው በትግራይ ክልል ሙሉ በሙሉ እንዲሁም ደግሞ በአማራ ክልል በ8 የምርጫ ክልሎች ምርጫ አላካሄደም። የለቱን ወያ ዝግጅታችን የ7ኛው ኢትዮጵያ ጠቅላላ ምርጫ ውጤትና ፋይዳውን እንዲሁም ተግዳሮቶቹና ተስፋውን ይቃኛል። ሄሩት መለሰናት እንግዶቿን ያወያየችው። መልካም ቆይታ።
2: የዜና መጽሔት
3: ጤና ይስጥልን አድማጮቻችን፣ እንደምሰነበታችሁ። ከ40 በላይ የፖለቲካ ፓርቲዎች የተሳተፉበትን ግንቦት 24 ቀን 2018 ዓመተ ምህረት የተካሄደውን 7ኛውን የኢትዮጵያ ጠቅላላ ምርጫ ገዢው ፓርቲ ብልጽግና ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት እሁድ ይፋ አድርጓል። ውጤታቸው ከተረጋገጠ 486 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን ብልጽግና በማሸነፍ 90% ድምጽ ማግኘቱን ቦርዱ አሳውቋል። ምርጫው ከመካሄዱ አስቀድሞም በስፋት እንደተጠበቀው ብልጽግና ሲያሸንፍ፣ ከቀደሙት ምርጫዎች በተለየ በአሁኑ ምርጫ ተቃዋሚ የፖለቲካ ፓርቲዎች ተጨማሪ የምክር ቤት መቀመጫዎችን ማግኘታቸው ትኩረት ስቧል። በስካሁን ውጤት በአጠቃላይ 16 ተቃዋሚ የፖለቲካ ፓርቲዎችና 8 የግል ተወዳዳሪዎች በመጪው መስከረም ስራ በሚጀምረው ምክር ቤት መቀመጫዎችን ማሸነፋቸው ታውቋል። ምርጫ ቦርድ አስቻይ ሁኔታዎች የሉም ባለበት በትግራይ ክልል እንዳለፈው ምርጫ ሁሉ ዘንድሮም ሙሉ በሙሉ ማለትም በ38 የምርጫ ክልሎች እንዲሁም በአማራ ክልል በ8 የምርጫ ክልሎች ምርጫ አልተካሄደም። ከዚህ ሌላ ቦርዱ ውጤቱን ይፋ ባደረገበት ዕለት እንደገለጸው ቅሬታና የምርጫ ህግ ጥሰትን ጨምሮ ሌሎችም ችግሮች ተከስተውባቸዋል ከተባሉ የምርጫ ክልሎች በተወሰኑት ድጋሚ ቆጠራ፣ በሌሎቹ ደግሞ ድጋሚ ምርጫ እንደሚካሄድም ገልጿል። የ7ኛው ጠቅላላ ምርጫ ውጤትና ፋይዳው እንዲሁም ተግዳሮቶቹና ተስፋው የዛሬው እንወያይ ዝግጅታችን የሚነጋገርባቸው ነጥቦች ናቸው። በዚህ ውይይት ላይ የሚሳተፉ እንግዶቻችን ራሳቸውን ያስተዋውቁናል።
4: ኩሉ ጓሃጽባ ባላለው በፌደራሊዝም እና በአስተዳደር ጥናት ላይ ነው የሰራሁት። በኮሌጆችና በሁለተኛ ደረጃ ትምህርቶች ውስጥ እያስተማርኩ።
5: ገለታው ዘለቀ ባላለው ምኖረው አሜሪካ ውስጥ ነው፣ ቦስተን አካባቢ ነው። በኢትዮጵያ ፖለቲካ ላይ ተሳተፋለሁ። በፌደራሊዝም ላይ መጽሐፍ ጽፌያለሁ፣ ጣምራ ፌደራሊዝም የሚል። በአለፈው ምርጫም ሄጄ እዛ አገር ቤት ተሳትፌ ነበረ።
6: ዳንኤል ብርሃነ በኢትዮጵያ ውስጥ ነው የምኖረው፣ የሚዲያ ሰውና የፖለቲካ አስተያየት ሰጪ።
3: እንግዶቼ በጣም ነው የማመሰግነው። እንግዲህ በተለያዩ ክልሎች ግጭቶች ባልቆሙበት፣ እዚህም እዚያም የሚቀሰቀሱ የጸጥታ ችግሮች በቀጠሉበት፣ የኑሮ ውድነት እጅግ በናረበት ወቅት ላይ የተካሄደው 7ኛው ጠቅላላ ምርጫ እንደተጠበቀው በገዢው ፓርቲ አሸናፊነት ተጠናቋል። በዘንድሮ ምርጫ ከሌሎቹ በተለየ ተቃዋሚ ፓርቲዎች ከቀድሞ የበለጠ የምክር ቤት መቀመጫዎችን አግኝተዋል። ይህ አንዱ በምርጫው ለየት ያለ ሊባል የሚችል ውጤት ነው። እናንተስ የአሁኑ ምርጫ ከበፊቶቹ በምን ይለያል ትላላችሁ? አቶ አይነክ ሁሉ ከርሶን ጀምር። እንደ አንድ የፌዴራሊዝም መምህር ምን የተለየ ነገር አይተዋል?
4: እኔ እንደማስበው ጠንቅ ህገ መንግስት አንጻር በህገ መንግስት የተረደረ ከአገር አንጻር ስንመለከተው ችግሮች ኖሩም ባልኖሩ በተቀመጠበት ጊዜ ምርጫን ማካሄድ በአንድ በኩል መደገፍ የሚገባው ነገር ነው። ስለዚህ በዚህ ችግሮች ውስጥ ሆኖ ደግሞ ምርጫን ማካሄድ ህገ መንግስታዊ ከመሆኑ አንጻር ህገ መንግስቱን በተከተለ መንገድ ምርጫ ተደርጎ በአሁኑ ሰዓት እንግዲህ በምርጫ ማግስት እና ውጤቶች በተነገሩበት ሁኔታ ላይ ነው የምንገኘው። ከለፉት ምርጫዎች አሁንም ምን ይለያል፣ ምን የተለየ ነገር አለ ለሚለው ነገር በግለሰብም ደረጃ በፓርቲም ደረጃ የተወዳደሩ ብዙ ቁጥር ያላቸው ቡድኖች መኖራቸውን ማየቱ አንድ ጉዳይ ነው። እንዲህ አይነት እድል መፈጠሩም በራሱ አንድ ጉዳይ ነው ብያ። ይሄ እንግዲህ የትግል ውጤት ነው። ይሄ ሀገር በጠመንጃ ፈሙዝ ብቻ ስልጣን የሚያዝበት ሀገር፣ በዚህ የቆየ ሀገር ከመሆኑ አንጻር አሁን ላይ ደግሞ በስልጣን ላይ ያለ መንግስት የምርጫው ሂደት ከዋዜማው ጀምሮ ማድረግ የሚገባቸው ነገሮች የሰራቸው ነገሮች እንዳለ ተመልክቻለሁ እኔ ከመታዘብ አንጻር እንደ አንድ ግለሰብ ማለት ነው። ስለዚህ አሁን ላይ የተሳትፎ መጠኑን መጨመሩ መቀመጫም የማግኘታቸው ጉዳይ በራሱ እኔ ለውጥ ነው፣ የተሻለ ነገር ነው ብዬ አስባለሁ። እንግዲህ ይህንን በቀጣይ ደግሞ ከዚህ የበለጠ ሊኖር እንደሚችል ነው የማስበው። እንግዲህ አሁን ላይ ይሄ መሆኑ በራሱ እንደ አንድ ትርፍ እንደ አንድ ግኝት አድርጎ ቢወሰድ ጥሩ ነው ብዬ የማስበው ይሄ ነው። ከዛ ውጭ እንግዲህ ግለሰቦችም የፓርቲ አባላትም በክልልም በየአካባቢውም ወንበር መቀመጫ እንዳገኙ እያየ ነው። ስለዚህ እንግዲህ የተለያየ ሀሳብ ምክር ቤት ውስጥ ይጎለብታል እና ያድጋል ብዬ ነው እንግዲህ የምጠብቀው። ለኔ እንግዲህ እንደ አንድ የፌዴራሊዝም ምር ይህንን የማስበው ይሄ ስንል ሙሉ በሙሉ መቶ በመቶን ከኔለሽ ነው ለማለት አይደለም። እነዚህ ሁሉ ችግሮች እያሉ ግን ማድረግ በራሱ አንድ ውጤት ነው ብዬ ስለማስብ እኔ ምርጫው የተሻለ ነው። ከዛ ውጭ እንግዲህ ከሰላም አንጻር ብንመለከት እንግዲህ ሰላም አሁንም ትግል ይጠይቃል። ሁለትዮሽ ትግል የሚያስፈልገው መንግስት ብቻ ሳይሆን እንደ ሀገርም እንደ ፖለቲካ ድርጅትም መታገል፣ ባለው መንገድ እየተሟገቱ ወደ ስልጣን ለመምጣት መታገል እና መፍጋት ያስፈልጋል ብዬ ለማስበው ይሄ እንግዲህ መጨረሻ ላይ ጥሩ ውጤት ያመጣ ይችላል ብዬ ለማስበው እንግዲህ ለዚህ አመት ግን ለዚህ ጊዜ አሁን የተሻለ ነገር እንዳለ ፍንጭ የሚያሳይ ነገር እንዳለ ነው ለእኔ የምመለከተው። የተለያዩ የፖለቲካ አመለካከት ያላቸው ሀይሎች መሳተፍ መቻላቸው በክልልም በፌዴራል ደረጃም መሳተፍታቸው አልፎ ተርፎም ደግሞ ወንበር ማግኘት መቀመጫም የማግኘታቸውን ነገር ስንመለከት በገዢው ፓርቲ ነው ደግሞ ይህንን እንደዚህ አይነት የተለያዩ አመለካከቶች እንዲሁ የመፈለግ አዝማሚያ መኖር ቀደም ብሎ ሲያወናሳቸው ስለነበረ ከዚህ አንጻር ሲታይ አሁን ምርጫ የተለየ ነው። ጥሩ ነው ብሎ ማሰብ ይቻላል። እንግዲህ ነገን ነው የበለጠ ማሰብ። ዛሬ የተጀመረው ነገር ለነገ መንገድ የበለጠ ይከፍቷል ብዬ አስባለሁ። እንግዲህ አሁን ላይ የምንሰማው ነገር ውድድር የሚተሳተፉ ኃይሎች ምርጫ ያላቸው ነገር እየሰጡ አሳት እየሰጡ ባሉበት ወቅት ላይ የሚገኘው እና ለእኔ ለየት ያለ ነው የተሻለ ነው ብዬ አስባለሁ።
3: አቶ ገለታው እርሶ ከዚህ ቀደም በተካሄደው ምርጫ እጩ ተወዳዳሪ ነበሩ። እርሶ የተወዳደሩበትን ጊዜ ከአሁኑ ጋር እንዴት ነው የሚያነጻጽሩት?
5: ያለፉትን 6 እንበል ወይ 5 ምርጫዎች ወደኋላ ያየን እንደሆነ የኛ ምርጫዎች በ3 በጣም ትላልቅ ችግሮች ተሰንጎ የቆየ ነው። ከአንደኛው ምርጫ ጀምሮ ከፍተኛ የፖለቲካ ምህዳር መጥበብ፣ የሚዲያ ምህዳር መጥበብ፣ በጋዜጠኞችን ፖለቲከኞችን ማዋከብ፣ ገዢው ፓርቲ ብቻ ፈርጥሞ እንዲወጣ የሚያደርግ ከባቢ መፍጠር፣ ይሄ የተለመደ ነገር ነው። ሁለተኛው የምርጫ አስፈጻሚ ነጻነት፣ በተለይ ደግሞ የተቋማት ነጻነት፣ ይሄ እንደ ፖሊስን፣ ፍርድ ቤትን ይመለከታል፣ ምርጫ ቦርድንም ይመለከታል። ይሄ ከባድ ችግር ነው። የሀገሪቱን ምርጫ ፍትሐዊ ፍሪ ኤን ፌር ኤሌክሽን የሚባለውን መርህ ተከትላ ወደ ሀቀኛ ምርጫ እንዳትገባ የሚያደርግ አንድ ትልቅ ችግር ሆኖ ነው የቆየው። ሶስተኛው የገዢው ፓርቲ የፖለቲካ ቁርጠኝነት ችግር ነበሩ። አሁን ሁለቱን ምርጫዎች እኔም የተሳተፍኩበት እና አሁኑንም ያየነው እንደሆነ ደግሞ ሌላ 3 ችግሮች ጨምሮ ነው የማየው። አንደኛው የጨመረው ችግር ምንድን ነው? በፊት ከሌለው ውስጥ ለምሳሌ የጸጥታ ችግር፣ አሁን የባለፉት ምርጫዎች ያን ያህል የጸጥታ ችግር አልነበረባቸውም፣ ሰው መንቀሳቀስ ይችላል። ግን ከፍተኛ የጸጥታ ችግር በትግራይ፣ አማራ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉል በተለይ እነዚህ አካባቢዎች በከፍተኛ ነውጥ ውስጥ መሆናቸው አንድ ሌላ 4ኛ ችግር ጨምሯል። ሌላው እያደር የፖለቲካ ቅራኔዎች በፖለቲካ ኃይሎች መካከል እየሰፋ የመጣበት ጊዜ ነው። አሁን ደግሞ የማየው በጣም የሚያሳዝነው ነገር ደግሞ ኮታ መፍጠር ከክልል ከክልል አይነት የምርጫ ሂደት ላይ ጨዋታ ይታያል እና በአጠቃላይ ይሄ 7ኛ የተባለው ምርጫ ከፍተኛ ችግር ውስጥ ሆኖ ያለ ነው። ከምርጫው ከመካሄዱ 4 ወር በፊት ቀደም ብሎ አንድ ጽሑፍ ጽፌ በሚዲያዎች ለውይይት ተደርጎበት ነበረ እና ያ ጽሑፍ ምንድን ነው የሚለው፣ ምርጫስ ጥሩ ነው፣ ምክክር ጥሩ ነው፣ ግን ከነዚህ ቀድሞ ሊሰራ የሚገባው ነገር አለ። ኢትዮጵያ ውስጥ ድርድር ያስፈልጋል። ጠመንጃ መውረድ አለበት። መጀመሪያ ሰላም መምጣት አለበት። ያ ሲሆን ነው ምርጫ ማድረግ የሚቻለው። ተፈናቃዮች ወደ ቤታቸው መመለስ አለባቸው እና ያንን ዘለን ወደ ምርጫ ብንገባ ድህረ ምርጫውም የምርጫው ሂደትም አደገኛ ነው የሚሆነው ሚል አንድ ጽሑፍ ጽፌ ነበርና በአጠቃላይ በብዙ እንከኖች በብዙ ግፊያዎች መንግስት የእውቅና ሰርቲፊኬት ለማግኘት ብቻ ያደረገው ምርጫ አድርጌ ነው ያየሁት።
3: የአቶ ገለታውን እይታ ሰምተናል። አቶ ዳንኤል አንተስ ምን ታዘብክ?
6: እንግዲህ አንዳንድ ተማሳይ ነገሮች አሉ። በፊትም የምናውቃቸው አሁንም ያሉ መንግስትና ገዢ ፓርቲ ተቀላቅለው ወደ ምርጫ ይገቡና ስለዚህ ህዝብ ከባህልም ከወቅታዊ እንትኑም ተነስቶ ያው ለገዢው ፓርቲ የበለጠ አመች የሚሆንበትና ተቃዋሚዎች እጃቸውን ለመያዝ የሚገደዱበት ሁኔታ ይፈጠራል። ከዛ በተጨማሪ ደግሞ አሁን በአጠቃላይ በሀገሪቷ ያለ ጸጥታ ስጋት እነዚህ በፊት ያልነበሩ ተግዳሮቶች ናቸው። አሁን ሰው እንዳይደፍር የሚያደርገው ሰው በፊት ተቃዋሚ ፓርቲዎች እንኳን ደካማ ቢሆኑ ወይ ደግሞ እድሉን ባያገኙ መንግስት እንኳን ቢያደናቅፋቸው በግላቸው በተለያየ ተነሳሽነት ኢንዲፔንደንት ሆኖ የሚወዳደሩ ብዙ ሰዎች እናቅ ነበረ በየአካባቢያቸው በያደግበት አካባቢ። አሁን ብዙም እንደዚህ አይነት ትሬንድ አናይ። ራስን ለአደጋ እንደማጋለጥ ለሚወጣት ካለው የእርስ በርስ ጦርነት አንጻር ማለት ነው። አሁን ይሄ ተጨማሪ ችግር ነው። በፊትም ያለው አሁንም የምናየው ነገር ደግሞ ተቃዋሚ ፓርቲዎችን ምርጫ ቦይኮት አርጉ፣ ፓርላማ ትግቡ ምናምን የሚሉ ቅስቀሳዎች ይገባኛል። እነዚህ ያው የትግል ስልቶች ናቸው። ግን ጤኖ የራሱ የሚፈጥረው ተጽዕኖ ወይ ደግሞ ገደብ ይኖራል። ይሄ በፊትም የነበረ አሁንም ያለ ተቃዋሚዎች ሁሉ ጊዜ ሽባ ሆነው እንዲቆዩና የሆነ አጋጣሚ መንግስት ቢቀየር እንኳን ወይ ገዥ ፓርቲ በሆነም ከት ቢወርድ እንኳን የጠናከረ የፖለቲካ እንቅስቃሴ ገድ እንዳይኖር የሚያደርግ የቆየ በፊትም የነበረ አሁን እየተንኳለ የመጣ ችግር ነው። ከዛ ውጭ ስለ ምርጫ ውጤት እናውራ ካልን እንግዲህ የመጀመሪያው ምርጫ ሲደረግ በኢትዮጵያ አቆጣጠር 1987 ወደ 20 አካባቢ ተቃዋሚዎች ነበሩ ፓርላማ ውስጥ። እንደገና 1992 እንደዛው 1997 ማን ይታወቃል ያሱ ሰፍ ጊዜ የነበረው ሶ ገና እንግዲህ 1992 1987 የነበረው የተቃዋሚዎች ፓርላማ የመግባት ስኬል ላይ ነው ያለ ነው ማለት ይቻላል። በቁጥር አንጻር ክወሰድ ነው በይዘት ደግሞ ክወሰድ ነው ተቃዋሚ ፓርቲዎቹ ገዥውን ፓርቲ ልክ ያኔ እነ ዶክተር በየነ ጴጥሮስ ብዙ ኢህአዴግ የሚያደርገውን ነገር የሚተቹ ነበሩ። ፓርላማ ላይ ጥራቸው ትንሽ ቢሆኑ 10 ምናምን ሆኑ። አሁን በርከት ያለ ድምፅ ያገኙ ከዛ ከትንሽ ውስጥ ከተቃዋሚዎች ውስጥ ያገኙት ብልጽግናን የበለጠ ወደ ገደል ሊገፉ የሚሞክሩ ወይ ደግሞ ሀገሪቷን እንጂ ያንን ሚና የሚጫወቱ አይመስሉም።
3: አቶ አይነክ ሁሉ
7: እዚህ ሀገር ታሪክ ውስጥ አሁን ላይ ያለው ነገር መልካም ደስ ግን ማስ ነው። እንግዲህ ሙሉ በሙሉ ነው የሚባል አማርኛ እንትን ቋንቋ አይደለም ይቸግርኛል። እንግዲህ ምሁራን የሚስማሙት ነገር እኛ ሀገር ቀርቶ በሌሎች ሀገሮች ሙሉነት በጥረት በሂደት የሚገኝ ነገር ነው እንጂ በቀላል የሚገኝ ነገር አለ። ግን አሁን ላይ ስንመለከተው ለእኔ እንግዲህ አንዳንድ አካባቢ ችግር አለ፣ እውነት ነው፣ ትክክል ነው። ግን በአብዛኛው ስንመለከተው ደግሞ ተገቢ የሆነ የምርጫ ሂደት ተካሄደ። እኔም በተሳተፍኩበት አካባቢ እንደ መራጭ ያየኋቸው ነገሮች የተሻለ ናቸው ብዬ የማስበው ለእኔ። ከዚያ ውጭ የምናስበው የምንመኘውን ደግሞ ጊዜ ይጠይቃል። እንግዲህ በሁሉም አቅጣጫ ጥረት የሚጠይቅ ጉዳይ ነው። በቀጣይ እንግዲህ እየጎለበተ ይሄዳል፣ እየጠነከረ ይሄዳል ብዬ ነው የማስበው። ትናንት ሌላ ቀን ነው፣ ዛሬ ደግሞ ሌላ ቀን ነው፣ ነገ ደግሞ ሌላ ቀን እንደሚሆን አስባለሁ።
3: አንዳንድ ተቃዋሚ ፓርቲዎች በምርጫው የተካፈሉት የፓርቲነት ፈቃዳቸው እንዳይሰረዝ ፈርተው እንጂ በምርጫው ሂደት አምነውበት አይደለም ሌሎች በምርጫ እንዳይወዳደሩ መታገዳቸውን ይናገራሉ። ለምርጫው ፈቃዳቸው ሲሉ የተወዳደሩትም ሆነ ታገድን ያሉትም ምርጫው ዘላቂ ሰላም ለማስፈንም ሆነ ዲሞክራሲያዊ ስርዓትን ለማስፋፋትም አይጠቅምም ይላሉና እናንተስ ምን ትላላችሁ? አቶ ዳንኤል፣
6: እኔ ምርጫ ተጨባጭ ፋይዳ አይኖረውም በሚለው ግምገማችሁ ላይ የምስማማ ሆኜ ነገር ግን ምርጫ መደረጉና በምርጫ መሳተፋቸው ግን ጠቃሚ ነው የሚል ሀሳብ ነው ያለኝ። ከነጉለቱም ከነስተቱም በየጊዜው ብንፈልግ እንደ ሪቹዋል ልንጠረው እንደ ባህል ልንጠረው በየጊዜው እየደረገ ነው መሄድም ያለበት መቀጠል መኖር አለበት። ኳሊቲው ምንም ሆነ ምንም ብዬ አስባለሁ። ሲሆን ለውጥ መምጣት አለበት፣ በዛ አቅጣጫ መሆን ሳለበት። ሁለተኛ ተቃዋሚ ፓርቲዎች ለህዝቡ ለመራጫቸው የሚታዩበት አጋጣሚ ያ ነው። በሌላ ጊዜ በጣም ሚጮህ አጀንዳ ሲኖር ወይ የአንድ ተቃዋሚ ፓርቲ በጣም ክሬቲቭ ሆኖ በተለየ ሚዲያ የኮሚኒኬሽን ችሎታው ህዝብ ጆሮ ሊደርስ ይችል ይሆናል። አለዚህ አይደለምና እንደኛ አይነት ማህበረሰብ ላይ አውሮፓና አሜሪካም ቢሆን ከምርጫ ጊዜ ውጪ ብዙ ህዝብ አቴንሽን አይሰጥም ለተቃዋሚ ፓርቲዎች ወይም ለገዢ ፓርቲ ለፖለቲካ አጠቃላይ። ስለዚህ የምርጫ ጊዜ ያለው ብዙ ተቃዋሚ ፓርቲዎችም ድርጅታቸውን የሚያነቃቁበት፣ ሰው የሚመረምሩበት፣ ሰው የሚያዩበት፣ ሰው የሚፈትሹበት፣ የሚታዩበት አጋጣሚ ነው። ምርጫው ምንም ይሁን ምን ኳሊቲው ማለት ነው። እንደዛው ገዢ ፓርቲውን ደግሞ ምን ላይ እንዳለ ቁመናው የሚታየው ያን ጊዜ ነው። በአምስት ዓመት ጊዜ ውስጥ እኮ በምርጫዎቹ መካከል ላይ መንግስትና ፓርቲ የተለያየ ነው ያለ እያወራ ሊከርም ይችላል አንድ ገዢ ፓርቲ። የምርጫ ጊዜ ግን የተለያዩ ሁኔ ግድ ይጋገጣል። ለምን እጩዎቹ የመንግስት ሀብት ይዘው ነው ወይ ቅስቀሳ የሚያጉት የተለያዩ የመንግስትን አድቫንቴጅ ይጠቀማሉ የሚባለው ያን ጊዜ ግልጽ ስለሚታይ ማለት ነው። ስለዚህ እንደ ቴርሞሜትርም ጭምር ነው ስራ ፊትጋም እንዳለ እና ምርጫ መቅረት የለበትም። ያ ማለት ግን ገዢ ፓርቲ የግድ ዲሞክራቲክ ምርጫ አዘጋጅተዋል ደግሞ ከምርጫው የሆነ መፍትሄ ይመጣል በሚል አይደለም። ለምሳሌ አሁን በዚህ ምርጫ አገሪቱ ውስጥ ዋና ዋና የሚታወቁ ትላልቅ ችግሮች ላይ ተቃዋሚ ፓርቲዎች ያቀረቡት ይሄ ነው የሚባል የተለየ ሀሳብ እኔ ጆሮ ውስጥ የገባ ነገር የለም። ቢሆንም ግን ስቲል እነሱ ራሳቸው እንደ ተቋም እንደ ድርጅት ተቃዋሚዎችን ሲቀጥሉ ነው ነገ የሆነ ሀሳብ ይዘው ሰው ላይ አንቀሳቀሱ ምናምን የሚችሉት። ከዚህ ከብልጽግና በፊት በነበሩት ዓመታት ኢህአዴግም ለተቃዋሚዎች ስፔስ ባለመፍቀድ ይሄ ተቃዋሚዎችም በተለይ ደግሞ ውጭ ያሉት ተቃዋሚዎች አገር ውስጥ እንዳይንቀሳቀሱ በማዳከም ሜዳው ባዶ ሆኖ ጠበቀው ለብልጽግና። ነገ ብልጽግናም ቢወርድ ሜዳው ባዶ ሆኖ ሊጠብቀው ይችላል ለሚመጣው በአጋጣሚ ይሁን በሆነ ጊዜ ለሚመጣ ኃይል። ስለዚህ ማህበራት፣ ሚዲያዎች፣ ተቃዋሚ ፓርቲዎች አሁናዊ ይዘታቸው ምንም ሆነ ምንም ግን መቀጠል መጠናከርና መስራት አለባቸው። ስርዓቱ እንደ ስርዓትም ደግሞ እንደዛ የምርጫ ስራ መኖር አለበት እና ከዛ አንጻር ምርጫ መደረጉ መሳተፋቸውን ጠቃሚ ነው ያስባለሁ። ምርጫውን ግን የተያዘበት የፈጸመበት አካሄድ ብልጽግናም ፋይዳ የሚያመጣ መልኩ አካሄዱ ተቃዋሚ ፓርቲዎችም ትላልቅ ጉዳዮች ላይ መፍትሄ የሚያመጡ አልነበሩ።
3: አቶ ገለታው የእርሶስ ሀሳብ ምንድን ነው?
8: ይህ ዋሊት ነው እየሄድን ያለ ነው። ህዝብን ሰባት ምርጫዎች በሙሉ ያየር እንደሆነ ህዝብ ያለው አይሆንም። እና ይሄ ምንድን ነው ለምርጫ የሚሆኑ ቅድመ መደላደሎች ሳይሰሩ ዝም ብለን እየገባን የምናደርጋቸው የይስሙላ ምርጫዎች ህዝቡንም ተስፋ እያስቆረጡ ኢኮኖሚያችንንም እየጎዱ ይሄ ደግሞ የመንግስት በቋፍነት እየጨመረ መጥ አሁን ሀገረ መንግስት በጣም አልረጋ ያለበት ጊዜ ላይ ነው የደረስ ነው። የፖለቲካ ለውጦች ማምጣት ስላልቻለ የምርጫ ምዕራፋችን ማለት ነው። ሰርቲፊኬት ደግሞ እንነጠቃለን ባለፈውም ስላልገባን ስለዚህ ዝም ብለን አዲስ አበባ 10 ሰው ወርወራ አድርገን የሚለው ነገር እኔ አልደገፍኩትም። አካሄዱ ውሳኔውን አልደገፍኩም። አንድ ሚዲያም ላይ ተወያይተንበታል። የሚያስገርመው ነገር ግን ፓርቲዎች አንዳንድ ፓርቲዎች ለምሳሌ ኢዜማ አሁን ባለንበት ሁኔታ መንግስት የሚያስመሰርት ካፓሲቲው ወይም አደረጃጀቱ የለንም እየለመድን ገና እናድጋለን ነው የሚሉት እና ይሄ ትልቅ ችግር ነው ማለት ነው በምድሪቱ ውስጥ። ስለዚህ ይሄ የመድብለ ፓርቲ ስርዓታችን ወደ ምርጫ የሚያስገባ ሁኔታ ውስጥ አይደለንም ማለት ነው ነው። በዴሞክራሲ ያደጉ የምንላቸው ሀገሮችም እኮ የፖለቲካ ስብራት ሲገጥማቸው የኢኮኖሚ በተለይ ማክሮ ኢኮኖሚያቸው ከባድ ላይ ችግር ውስጥ ሲገባ እኮ ምርጫን ተስፋ ያደረጉ ምንድን ነው የሚያደርጉት? ወደ ሽግግር ያመራሉ። ስለዚህ ሀገሪቱ ወደዛ የምታመራበት ምዕራፍ ነበር እና ይህንን እንዲልና መንግስትሽን ሰርቲፊኬቷን ለማግኘት ስለሚጠቀምባት ምርጫውን ዝም ብሎ ያካሂደዋል። ስለዚህ ችግሮቹ እየጠየጦዙ ይሄዳሉ እና ፓርቲዎችም አያድጉም። ፓርቲ ካላደገ ደግሞ ምርጫ በመሰረቱ መንግስት የመመስረቻ ምዕራፍ ነው። ሲመጣ ወይ ላለው መንግስት እድሜ ይጨምርለታል ወይ ደግሞ አዲስ ይመርጣል ነው። ስለዚህ አዲስ ለመምረጥ ሲል ተቃዋሚዎቹ እኛ ለአቅመ መንግስት አልበቃንም ይሉታል። ፓርቲው ደግሞ ስልጣን ላይ ያለው ፓርቲም ደግሞ ራሱም ደግሞ በከባድ ነውጥ ሀገሪቱን እየመራ ያለ ነው። ስለዚህ ህዝብ አይመርጥም ማለት ነው፣ ተስፋ አያደርግም ማለት ነው። እና በዚህ ሁኔታ ውስጥ ተሳትፎ በሚል ዝም ብሎ ሀገሪቱን በየአምስት ዓመቱ እየጨመርናት የምንሄድ ከሆነ አሁን በተለይ ይሄ ስቴት ፍሬጀሊቲ የምንለው ወይም ደግሞ የመንግስት በቋፍነት እየጨመረ ሄዶ ሀገራችንን ህልውናዋን ወደ መፈታተን ችግር ውስጥ ይከታል ማለት ነው።
3: አቶ አይነት ሁሉ የእርስዎ አስተያየት ምንድን ነው በዚህ ላይ?
9: የተለየ ነው ያለኝ ሀሳብ። ሲጀመር የፖለቲካ ድርጅት ልሰረዝ ይችላለሁ በሚል ሆነ አንዱ እኮ የትግል መንገዱ ይሄ ነው። የሚሰረዝብኝ ከሆነ ይሰረዛል እንጂ የማምንበትን እምነት መግፋት ነው መሆን የሚጠበቀው እንደኔ የማስበው። ከዛ ውጪ ግን የምሰማውና የምመለከታቸው ነገሮች የ100% ነው ፐርፌክት ነው የሚባለው ነገር ለእኔ ይከብደኛል። በግጥ ችግር እንዳለ እኔ እረዳለሁ። ነገር ግን በብዙ መልኩ ስንመለከተው ደግሞ ካለፉት ምርጫዎች በተሻለ መልኩ ምርጫው የተጠናቀቀ መሆኑን የተሳተፉትም ደግሞ የሚሰጡትን መግለጫ ስንሰማ እንግዲህ የሚናገሩት የተሻለ ነገር እንዳለ ነው የሚያሳየው። ከዛ ውጪ ደግሞ የተሳትፎ መጠናቸው ቁጥራቸው መጨመሩ በራሱ አንድ ጉዳይ ነው። እንግዲህ በዘላቂ ደግሞ ጠንከር ብሎ የበለጠ ይሄን ሀገር ለማሻገር የሚያዋጣውም በክርክር በፉክክር ስለሆነ እንግዲህ ሀገር ከዚህ በኋላ ሌላ መንገድ ስልጣን መያዝ የለበትም ብሎ መታመንም አለበት። እነሱም ለዚህ ለመታገር ያለባቸው ቀደም ያሉ ፓርቲዎችም በዚህ ሲታገሉ እስካሁን እንደቆዩ የምናስታውሳቸው አሉ፣ እናውቃቸው አሉ። ስለዚህ በዚህ መቀጠል ነው አንዱ የትግል ስልትም ነው መሆን ያለበት። እንግዲህ ነገ ደግሞ የበለጠ የተሻለ ነገር ማምጣት ይቻላል ብዬ ነው የማስበው። እንግዲህ
3: የአሁኑ ምርጫ ተቃዋሚ ፓርቲዎች ተጨማሪ መቀመጫዎች በምክር ቤት ውስጥ ያገኙበት ምርጫ ነው። ገዢው ፓርቲ እጩዎችን ባላቀረበባቸው በአንዳንድ የምርጫ ክልሎች ተቃዋሚዎች አሸንፈዋልና ይህም በተቺዎች እይታ ተቃዋሚዎች በራሳቸው ጥረት ያገኙት ሳይሆን በገዢው ፓርቲ እንደተበረከተ ስጦታ ነው የታየውና እናንተ ምን ትላላችሁ? ዳንኤል
6: 97% ከተመዘገበው 97% መርጧል ብሏል ኢትዮጵያ ቴሌቪዥን። 2002 ላይም 93% ይላስታውሳል ኢህአዴግ። ግን ይሄ ትርጉም ያለው ቁጥር ከሆነ አላውቅም። ተቃዋሚዎች ምክር ቤት መግባትም ከሆነ ለምሳሌ በፓርላማ ጽግና ያልሆኑ 40 ገብተዋል። 40 ወንበር ውስጥ 18 አካባቢ ኢዜማና አብን ናቸው። ኢዜማና አብን ያው በግል አጋር ናቸው። አጋርም ብቻ ሳይሆን ቢሆን ያው ግፋ በለው ናቸው። 1987 1992 18 አካባቢ 20 አካባቢ እንደዚህ ተቃዋሚ ልንላቸው የምንችላቸው እና የግል እጩዎች በገቡበት ጊዜ እነዛ ሀሳባቸው ጠቃሚም ይሁን አይሆንም ግን ህጸጥ እየፈለጉ ገዥውን ፓርቲ የሚተቹ ነው የነበሩት። ስለዚህ 1987 1992 ብንወስዳቸው ከዚህ ጋር ያለው ልዩነት ትንሽ ነው የሚሆነው። ከዛ ውጭ ግን ምርጫ በራሱ ኤክሰርሳይዝ ሲደረግ የሚጨምረው ነገር ይኖራል። የምርጫ እውቀት፣ የምርጫ ግንዛቤ፣ ምርጫ አፈጻጸም ላይ የሚጨምረው ነገር ስለሚኖር ይህን ካልኩ በኋላ ገዢው ፓርቲ በፈጠረው እድል ራሱ ጥሩ ነው። ያን አጋጣሚ ተጠቅመው የሚገቡ የግልኙ የተቃዋሚ ፓርቲ እጩዎች ከብልጽግና ፓርቲ ቀጥታ ጥርናፈ ቀጥታ ቁጥር ውጭ ስለሆኑ ያን አንጻራዊ ነጻነት ተጠቅመው የሆኑ ነገር ሊያበረክቱ የሚችሉ ከሆነ ስቲል ሰየው የሚባል ነው ማለት በረሃቸውን ማግኘት ያለባቸው የሚለው ትችት ቢገባኝም ግን ብልጽግናም እንኳን አደረገው እነሱም እንኳን እድሉ ተጠቀሙበት። ግን ያን የሚጠቀሙበት ግን ዝም ብለው ጨዋታውን ለማድመጥ ሳይሆን ለህዝብ ጥቅም የሚጠቀሙበት ከሆነ ይህም አንድ ነገር ነው ማለት ያው ከምንም ይሻላል። ዞሮ እኔ በውጤቱ የሚመዝነው ባይኝ ማለት በተግባር ለምን ይጠቀሙበታል? እስካሁን ምንም ያን የሚያስብል ምልክት አላየንም። ግን ያን የሚጠቀሙበት ከሆነ ግን አንድ ነገር ነው፣ እሱም ከምንም ይሻላል። ነገሮች መመዘን ያለብን ከአጠቃላይ ፋይዳቸው አንጻር ነው እንጂ ለብልጽግና ይጠቅመዋል አይጠቅመውም ከሚለው አንጻር ብቻ መሆን የለበትም ማለት ከዛ አንጻር አሁን እንካቱ ምን የፖለቲካ ታጋይ አይደለሁም፣ ትንታኔ ነው የሚሰጠው። ከዛ ውጭ ብልጽግና ይጠቅመኛል የሚያደርጋቸው አንዳንድ ነገሮች የሚጎዱት ሊሆኑም ይችላሉ። ኢህአዴግም እኮ 100% ሲያሸንፍ ይጠቅመኛል ብሎ ነው ላ የማይጠቅመው ሆኖ ተገኝቷል።
3: አቶ ገለታው
10: እንግዲህ ምርጫ የሚደረገው በተለይ በብዙ ዓለም የተለመደው ነገር ይሄ ላዕላይ ምክር ቤትና ታህታይ ምክር ቤትን ለማዋቀር ነው። እንግዲህ ላዕላይ ምክር ቤት ወይም አፐር ሀውስ የሚባለው በኢትዮጵያ ሁኔታ ለህዝብም ለምርጫ የሚቀርብ አይደለም። እንደምናውቀው የፌዴሬሽን ምክር ቤት ምርጫም አይቀርብም። አሰራሩ ሁሉ ግልጽ አይደለም። አሁን እዚህ አሜሪካ ሴኔት በምርጫ ነው የሚገነባው። ብዙ ሀገሮች በምርጫ ነው። አንዳንድ ሀገሮች በሴሌክሽን በሚሉት ያደርጋሉ። ግን የለም እንግዲህ ብዙ ውሳኔ የሚሰጥ የኢኮኖሚ ጉዳይን በተለይ ቀመር የሚያወጣ አሸናፊ ፓርቲ ነው የሚመድብበት እና እሱ ቤት የለም ማለት ነው። ሁለተኛው እንግዲህ የታህታይ ምክር ቤት የሚባለው ተወካዮች ምክር ቤት ነው። የተወካዮች ምክር ቤት እንግዲህ ህዝብን ምረጥ ስንለው መንግስት አቋቁም ማለታችን ነው። ፓወር የሚባለው ኦቶሪቲ የሚባለውን ኤክሰርሳይዝ እንዲያደርግ ነው የምንሰጠው ማለት ነው። በዚህ ጊዜ ይሄ ልምድ ቦታ መልቀቅ በአጠቃላይ በጣም ከህዝብ ስልጣን ምንጭ ጽንሰ ሀሳብ ጋር ነው የሚጋጭ። እንዲህ አይነት የፓወር ሼሪንግ በኦቶሪቲ ላይ በስልጣን ላይ ሊሆን ይችላል። ለምሳሌ ስልጣን መንግስት አሸናፊው መንግስት ስልጣን ከያዘ በኋላ አንዳንድ ስልጣንም በተውሶ ሊሰጥ ይችላል። ስልጣኖች ከሰጥቶ አብሮ መስራትን ሊያሳይ ይችላል። ግን ምርጫ እዚህ ቦታ ላይ ልልቀቅልህ እና አንተ ብቻህን ተወዳድረህ አሸንፍ ማለት ይሄ በመድብለ ፓርቲ ስርዓት ላይ የሚደረግ ጨዋታ። አንድን ህዝብ ወደ ምርጫ ስንገባ በመርህ ደረጃ እኮ ያሉ ፓርቲዎች ምርጫዎች ቀርበውለት ተፎካክሮ የሚፈልገውን የሚመርጥበት ስርዓት ነው እና ምርጫን ማሳጣት ማለት ሎጂኩ በጣም በጣም ከመድበለ ፓርቲ ስርዓት ጋር የተጣረሰ ነው ልምዱ ራሱ እና ይሄ ዞሮ ዞሮ ምን አይነት ፓርላማ እንዲመሰረት ነው የሚያደርገው ማለት ነው። ከክልል ከክልል ቅድም ያልኩት በብልጽግና ይሁንታ ፓርላማ ውስጥ የገባ ተቃዋሚ የህዝብን ድምፅም ሊሆን አይችልም ነው። ይሄ አንዱ ትልቁ ነገር ይሄ ነው። ሁለተኛውም የ97ቱ በተለይ እኮ ከባድ ፉክክር የታየበት ነበረ። ብዙም ሰው ፓርላማ የገባበት ጊዜ ነበረ። በመሰረቱ የፖለቲካ አዋቂዎች ምንድን ነው የሚሉት 90% አንድ ፓርቲ አሸንፍ ያለሁ ካለ ያ አገር ችግር አለበት ማለት ነው። መድበለ ፓርቲ ስርዓቱ ህመም አለበት ማለት ነው። በዲሞክራሲ ስርዓት ውስጥ እንደዚህ አይነት ውጤት ሊመዘገብ አይችልም። መድበለ ፓርቲ ስርዓት በሚገባ የሚጫወት ከሆነ መደላድሎች ኖረው አማራጭ ለህዝብ ኖረው ከሆነ በ90% 95% አንድ ፓርቲ አሸንፍኩ የሚልበት ሁኔታ ሊፈጠር አይችልም ነው የሚሉት። እና አንዱ ውጤት ራሱ ይሄ ውጤቱ ችግር ማሳያ ነው።
3: አቶ አይነክ ሁሉ አቶ ዳንኤል ይሄ አጋጣሚ ጥሩ ነው ብለው ደግፈዋል። ግን ዋናው ነገር ምን ይሰሩበታል ነው ይሄን እድል በማግኘታቸው። አቶ ገለታው ደግሞ ይሄ ትክክለኛ አይደለም፣ ዲሞክራሲያዊ አይደለም፣ ከከይል ከከህ አይነት ነው የሚሆነው ነው ያሉት። እርሶስ ምን ይላሉ አቶ አይነክ ሁሉ?
9: ጥሩ ነው ብለን ካለን ፓርላማ ከገቡ በኋላ ምን እንደሚያደርጉ መመልከቱ የጊዜ ጉዳይ ነው። እንግዲህ ፎር ዛት ማተር ለስልጣን የሚታገል የፖለቲካ ድርጅት የማስበው መሞገቱን፣ ሀሳቡን የተለየ ሀሳቡን የማቅረቡን የመፎካከሩን ጉዳይ ይቀጥላል ብዬ ነው የማስበው። ምንም የሚደራደርበት ነገር ስላልሆነ ስለዚህ እኔ ይህንን ልናያቸው ነው ማለት ነው። በዛውም ቁጥር ልክ እኮ በምክር ቤቱ መሞገት የሚችልበት ሁኔታ ከተፈጠረም አንድ እርምጃ ነው ብዬ ነው ለእኔ የማስበው። ቢኮዝ ማ ከማ ጋር ነው የሚወዳደረው፣ ማ ከማ ጋር ነው የሚነጋገረው የሚባልበት እኮ ሀገር ውስጥ እንደነበር ያለ ነው አለ። ስለ ለምሳሌ ስለ ምክክር ሲወራ እዚህ ሀገር ውስጥ ማ ከማ ጋር ነው የሚመካከረው የተባለ ጊዜ እንደነበረ እናስታውሳ። እንግዲህ ረጅም እድሜ የቆየን ሰዎች ነን፣ በተለያየ ሙያ ውስጥ የነበረን ሰዎች ነና ይሄን ያየንበት ሁኔታ ስላለ አሁን ይሄኛው እንደ ሙሉ ሙሉ የተሟላለት ቤስት ነው ብዬ ለማለት አይደለም ተናገርኳል። እነዚህ ሀይሎች ምን ይሰራሉ ምን ያመጣሉ የሚለው የምንመለከተው ምክር ቤቱ ከተመሰረተ በኋላ የምንሰማው ነገር ነው የሚሆነው። የምናስቀምጠው ነገር ግን እንደ አንድ አስተያየት ሰጪ ግን የምናስበው ሙግት ይኖራል፣ ከዚህ የበለጠ ነገር ይመጣል፣ ኦዲየንስ ሊፈጥሩ ይችላሉ ብዬ አስባለሁ። ለምን በነበረው መልክ መቀጠል ስለማይቻልም መንግስትም ይህንን ይረዳል ብዬ ነው የማስበው። በነበረ መልክ እያሽሞንም ሆነ ይቆኛል ብሎ አያስብም መንግስት። እንደሆነ ነገር ሌላ ቀን እኮ ነው የበለጠ ጥንካሬ የበለጠ አቅም እየተፈጠረ ይመጣል ብዬ ነው የማስበው እኔ። ስለዚህ የበለጠ ነገር እንግዲህ ቅድም ምንድን ነው አንድ ወንድም ያለው ነገር አለ እኮ 97% አስከሸነፈ አሁን ደግሞ 91 ቢሆን ወይል 50% ወይ እንደዚህ ቢሆኑ ብዙ ፐርሰንት አሸንፎ ቢገቡ ኖሮ እኮ ሰየው ነው፣ መጥፎ አይባልም እኮ። ፕሮፖርሽኑ ቢጨምር ክፋት የለውም። ያየነው ነገር እንግዲህ ሁሉንም ነገር መዳሰስ ማጣት ይጠይቃል። የት ነው ችግር ያለው እንዴት ሆነ የሚለው ነገር በራሱ ጊዜ የሚጠይቅ ነገር ነው ብዬ አስባለሁ። አሁን ባለው ኦብዘርቬሽን ግን ለእኔ የማየው ገብተን የምናያቸው ይሆናል። እንግዲህ ከዛ በኋላ እንግዲህ ልንናገር የምንችለው ነገር ብዙ ይኖራል ብዬ ለመለሰ ከዛ ውጪ የተጀመረው ነገር እንዲኖሩ ማበረታታቱም መግባት አለባቸውም ብሎ ማሰቡም በራሱ ለውጥ ነው ብዬ ስለማስብ ነው። ለኔ እንግዲህ ነው
3: አቶ አይነክ ሁሉ። እንደሚታወቀው ትግራይ ክልል ሙሉ በሙሉ ማለትም በ38 የምርጫ ክልሎች ምርጫ ሳይካሄድ የቀረው ለሁለተኛ ጊዜ ነው። በአሁኑ ምርጫ በአማራ ክልል 8 የምርጫ ክልሎችም ምርጫ አልተካሄደም። በተጠቀሱት የምርጫ ክልሎች ምርጫ ያልተካሄደው አስቻይ ሁኔታዎች ባለመኖሩ ነው ሲል ምርጫ ቦርድ አስታውቋል። ያም ሆኖ በእነዚህ ምርጫ ክልሎች ምርጫ አለመካሄዱ ምን አይነት ተጽዕኖዎችን ሊያሳድር ይችላል ተብሎ ይታመናል? አቶ አይነክ ሁሉ፣
9: መወዳደሩ ጥቅም ነበረው ብዬ አስባለሁ። ምርጫ በትግራይ ቢደረግ ኖሮ በአማራ ክልል ቢደረግ ኖሮ ጥሩ ነው። ግን አሁን በትግራይም የምንሰማው በአማራውም ክልል የምንሰማውን በምትያቸው አካባቢዎች የምንሰማቸው ችግሮች እንዳሉ እናውቃለን። እንዲህ ብንታደል መሆን የነበረበት ያለውን እድል ተጠቅሞ ተወዳድሮ በሰላማዊ መንገድ ስልጣን የሚያዝበትን መንገድ መታገል ነበር የሚያስፈልገው። ግን አሁን የምናየው በሰሜኑ ያለው ነገር ረዥም ታሪክ ያለው ነገር ነው። ለምንድን ነው አልሆነው? ለምንድን ነው ስመሳተፍ አልተቻለው? ይሄ በራሱ እንግዲህ ራሱ የራሱ ብዙ ምክንያቶች እንዳሉ እንረዳለን። አልፎ ተርፎ እኮ ወደ ጦርነት የመግባት አዝማሚያ ሁሉ ያለበት ሁኔታ እያየን ነው እያስተዋልን ነው አለ እንዴ። ስለዚህ እንግዲህ ይሄ ባይሆን ይመረጥ ነበር። የምርጫ ቦርድ ግን እያለ ያለው ምርጫ እንደገና እንደሚደረግ ሁኔታዎችም እየተመቻቸው መሆኑን እና ለዚህም እንደሚሰራ እየነበረን ያለው እንግዲህ ሁሉ ቦታ በእርግጥም እንደቀደም እንደጠቀስኩልሽ በደፈና ሙሉ በሙሉ ተካሂዷል አንልም። እነሱም መግለጫውን አውጥቷል። ምርጫ ቦርድም ያልተካሄደባቸው አካባቢዎች እንዳሉ፣ በእነዚህ አካባቢዎች ደግሞ ምርጫ እንደሚካሄድ እየገለጸ ነው ያለው። እንግዲህ በምርጫ ተወዳድሮ የሚገባበት ሁኔታ ቢኖር ለእኔ እሰየው ነው። እዛም ያለው ችግር አሁን ዘላቂ የሆነ መፍትሄ ቢያገኝ ለእኔ ደስታውን አልችልም። አሁን ለምን ይህ ሀገር ከዚህ አዙሪት ውስጥ መውጣት አለበት ብዬ ስለማሰብ ማለት ነው። ከሰላም ነው ብዙ ነገር የሚገኘው። ከሰላም ነው አሁን የምንላቸው እንከኖች ሊወገዱ የሚችሉት። እነዚህ ደግሞ የሰላም እጦቶች በብዙ መንገዱ ይያዛሉ። እኔ አሁን ተሳታፊዎችም ይህን በደረገዱ ይረዱታል ብዬ ነው የማስበው። የዚህ ሀገር የሰላም ማጣት ምንድን ነው መነሻው ቢባል መንግስት የፈጠሩ ነው ብሎ ብቻ ማለት በጣም ይቸግረኛል። በተለያየ መንገድ የዚህን ሀገር ሰላም የማይፈልግም ሀይል አቅም እንዳለን እናውቃለን። ታሪካዊ የሚባሉ ችግሮች እንዳሉ እናውቃለን። ስለዚህ አሁን ባለ ሁኔታ ህብረትን ፈጥሮ እየሞገትን የተሻለ ነገር ለማምጣት ብንታገል ነበር የሚሻለው ብማስበው። እንግዲህ አለመካሄዱ ለእኔ ጥሩ አይደለም፣ አንዱ ጎደሎ ነገር ነው ብዬ አስባለሁ። ግን ሁኔታዎችን አመቻችቶ ደግሞ እንዲበርጥ ማድረግ፣ እድሉ እንዲጠቀም ማድረግ ደግሞ የሚቻልበት ሁኔታ መፍጠር፣ ለዚህ መስራት የምርጫ ቦርዱ ኃላፊነት ነው ብዬ ነው የማስበው። ይህን መስራት አለበት። ይህን አለመስራት ያስጠይቃልም ጉድለትም ስለሆነ ብዬ ስለማስ።
3: አቶ ዳንኤል
11: እንግዲህ ያለፈው ምርጫም የ2013 የሚኖ ያደረገ ነበር በሀገሪቱ። ያሁኑ ደግሞ ጨምር ያለ በርከት ያለ ቦታ ይመስላል። ስለዚህ ይሄ ጥሩ ትሬንድ አይዘ በሁሉም ቦታ ማድረጉንም እንደ ግዴታ ሊወስድ ይገባል። ምርጫው ምንም ሆነ ምንም ምርጫ መደረግ ኤክሰርሳይዝ በራሱ እንደ ተቋም ጠቃሚ ነገር ነው። የዲሞክራቲክ ኤክሰርሳይዝ ዲሞክራቲክ ባህል ጠቃሚ ነገር ነው ያለው ላይ ትልቅ ስህተት የሚፈጠር ነገር ነው። 51% ማግኘት ከቻልኩኝ ድረስ በግማሽ አገሪቷን ብቻ ምርጫ ካረግ ምን ችግር አለው በሚል መሄድ የለበት እና ይሄ በጣም ትልቁ ስህተት ነው። ከዚያ ውጭ በትግራይ ምርጫ ቢደረግ ስቲል ጥሩ የነበረ ቢሆንም ከመጀመሪያው ምርጫ ለማድረግ ሀሳብ የነበረው ምስለኝ ዝሮዝሮ ግን ገና ያለፈው አመት ጀምሮ ህወሓትን ከፓርቲነት ሲሰርዝ ምርጫ እንደማያገኝ ምርጫ ቦርድን ያውቃል። ብልጽግና ማለት ነው አንድ ፖለቲካ ፓርቲ ያንዋደርም ግን እናንተ ተዋደራችሁ ከዛ አካፊ ይስጣችኋለሁ የሚልበት አለም ላይ አይተናል። እና ሌ ተቃዋሚ ፓርቲዎችን ደግሞ ህወሓት በምን መልኩ ህወሓት ከጨዋታ ወጥቶ ያው ሌላ ጦርነት ያልተፈጠረ በቀር ማለት ነው ጦርነት ደግሞ ከደረገ ደግሞ ምርጫ ማድረግ አይቻልም። ስለዚህ ሌሎ ተቃዋሚ ፓርቲዎችን ትግራይ ምርጫ መደረግ ነበረበት ብለው ለስሙላ የሚናገሩ ፓርቲዎችን ትምህርት ምርጫ ኑሮ በምርጫ ክርሳይስ ትግራይ ፖለቲካ ለመቀየር ያስቡ ነበረ ጊዜ አላለም። ግን የወደሩ በሆነ ተአምር ተፈጥሮ አጋጣሚ ግን ወደ ትግራይ መጥተው ምን አይነት ግምገማ ስለወጣ ሁኔታ ናዝመስክ እንደሚያቀርቡ ቢሰሉ ግን ለትግራይ ሁሉ ጥሩ ግን ነበር። ቅድም እንዳልኩት ምርጫ በሁሉም ቦታ እና በትክክል መደረግ መቻል አለበት። ሲሆን ምርጫ ኮሚኒቲ አወዳዳሪ ተፎካካሪ ሆኖ ማን እንደሚያሸንፍ ማይታወቅበት የሚሰፋ ያለ እጅብ ያለበት መሆን ሲገባው ያ እንኳን ባይሆን እንደ ዲሞክራሲ ፕራክቲስ እንኳን ብንወስደው በወቅቱ እዚህ አምስት ዓመት በወቅቱ መደረግ ብቻ ሳይሆን በሁሉም ቦታ መደረግን መቻል አለበት። ለዛ ደግሞ መንግስት ወይም ገዢ ፓርቲ አስፈላጊውን ስራ ሰርቶ ያን አመቻቸት አለበት። አሁን ግን ምንድነው የብልጽግና ባለፈው ምርጫ በአሁኑ እያየን ያለነው ነገር ለመንግስት ለመስረት የሚያበቃኝ ያክል ቁጥር የማገኝበት ያክል ቦታዎች ምርጫ ማለት ከቻልኩ ድረስ የቀረውን ቦታ ችላ ማለት እችላለሁ የሚል አይነት አካሄድ ነው እያየን ያለነው በምርጫ ቦርድም በመንግስት በኩል። ስለዚህ ይሄ ትልቁ የምርጫን ቢያንስ በጣም የመጨረሻ የምንለው ሚኒማል የምርጫም ትንሹ ግን የሚሸረሸር
3: ነው። አቶ ገለታው በእነዚህ የምርጫ ክልሎች ምርጫ ለመካሄዱ ምን አይነት ተጽዕኖዎችን ሊያሳድር ይችላል? በዚህ ላይ ምንድን ነው የእርሱ አስተያየት?
12: እንግዲህ ይሄ ከባድ ችግር ነው። በተለይ የሀገሪቱ የፖለቲካ ስሪት ደግሞ እንግዲህ የብሔር ብሔረሰቦች ፌዴሬሽን ነው ተመሰረተ የተባለው፣ ዜግነት ላይ ተመሰረተ አይደለም። አንዳንድ ሀገሮች ሚኒመም ወይም ደግሞ ዝቅተኛ የመራጭ ቁጥር አያስቀምጡም፣ ብዙ አያስጨንቃቸውም ይሄ ጉዳይ ብዙ ሰው ወጥቶ ስለሚመርጥ። በኢትዮጵያ ሁኔታ ግን የሚመሰረተው የተወካዮች ምክር ቤት የሚመሰረተው ያው በብሔሮች ቁጥር ነው። ትግራይ 38 ወንበር አላት። አማራ 138 ነው እንደዚህ እየተባለ ነው የተፈጠረውና በዚህ ላይ እንግዲህ እንደ ብሔርም ካየነው ትግራይ ብቻዋን ሙሉ በሙሉ ተቆርጣ በመቅረቷ ከፌዴሬሽን ምክር ቤት ከተወካሽ ምክር ቤት መውጣቷ ይሄ ከባድ ጉድለት ነው። እንግዲህ በመንግስት አለመረጋጋት ላይ በስቴት ሌጂቲሜሲ በመንለው ላይ ቅቡልነት ላይ ትልቅ አንድ መሰሶ መቅረቱን ነው የሚያሳየው። ሌላው ግን በጣም በአማራም ክልል ያየነው እንደሆነ የምርጫ ቦርድ ራሱ ያወጣውን ይሄ አረንጓዴ ቢጫ ቀይ የሚል ግምገማ ብዙ ቢጫ ቀለም ነው የነበረው እና ቀይ ቀለም ይበዛበት አማራ ክልል ተብሎ ነበር። እንግዲህ ያ ማለት በክልሉ ውስጥ አስቻይ ሁኔታ የለም ማለት እኮ ነው። እንዲህ አይነት ችግር ሲፈጠር አገሪቱ ቆም ማለት ነው የነበረባት፣ ወደ ምክክር ነው ማዘንበር ያለባት፣ ብዙ መግፋት የለባትም። አላስቻይ ሁኔታው በስቷል ማለት ነው። በእንዲህ አይነት ሁኔታ የሚፈጠር መንግስት የአገረ መንግስት እንዳይረጋ ያደርጋል፣ የበለጠ ግጭቶች ሊያባብስ ይችላል የሚል ነው እና በተለይ ትግራይ ላይ ያለው በጣም አደገኛ ሁኔታ ውስጥ ነው የወደቀው። በክልልም በክልሉም ውስጥ ራሱ የክልሉ መንግስትም እንደሚታወቀው ምርጫ የለም። ስቴት ደረጃ የበፊቱ ምርጫ ይመጣል ነው ተብሎ እንደገና ተዋቀረው። ይህም በትግራይ ህዝብ ዘንድም ከፌዴራል መንግስትም ጋር ያለውን ግንኙነት አበላሽቷል። ወደ ጦርነትም ወሰደ የተባለው ምክንያት አንዱ ይሄ ነው። ሌጂቲሜሲ ወይም ቅቡልነት የሌለው ምርጫ በምርጫ ቦርድ ይሁንታ ያልተሰጠው ምርጫ አካሄደዋል ትግራይ ውስጥ በሚል ነው። ያ እንዲመለስ ነው ህወሓት ያደረገው። ይህ በዚህ በኩል ደግሞ ሲዋጉ የነበሩት ምርጫ ምንድነው የፕሪቶሪያ ስምምነትም ደግሞ ያፈረሱት ሁለት ኃይሎች ናቸው እንግዲህ እንደገና የተፋጠጡት። ስለዚህ በትግራይ በኩል ችግሮች እንዲቀጥሉ የሚያደርግ ሁኔታ ነው የተፈጠረው ማለት ነው።
3: የዘንድሮ ምርጫ ውጤት በሚቀጥሉት 5 ዓመታት አንገብጋቢ ለሚባሉት የኢትዮጵያ የፖለቲካ፣ የኢኮኖሚ፣ የማህበራዊና የጸጥታ ችግሮች ምን አይነት መፍትሄዎችን ያስገኛል ተብሎ ይጠበቃል? ምንስ ተስፋ ይዞ ይመጣል? አቶ ዳንኤል፣
13: ምርጫ በራሱ መደረጉ ጥሩ ነው፣ አስፈላጊ ነው። በየጊዜ መደረግ አለበት፣ በሁሉም ቦታ መደረግ አለበት። በጣም ያፈሱ እንኳ ሊሆን ይገባል። ሙሉ ሀገር ፈረሰ የማያስብሉ እንደዚህ እንደዚህ ነገሮች በጣም ሚኒማም የሆኑ የሀገር ስርዓት ማለት ነው። ስርዓቱ አለ የሚያስብሉ ነገሮች ናቸው እና ኳሊቲያቸው ምንም ሆነ ምንም በወረደም ይሁን በራት ይበረል በጥሩ ሆን በደቀማ ጥራት መደረግ አለባቸው በወቅቱ እና በሁሉም ቦታ ነው። ያ በራሱ አንድ ነገር ነው ብለን ካልወሰድ ነው በጠር የተለየ ጨምረ ነገር ካለ አላት። ኦፍኮርስ አሁን የተጣሉ ፓርቲዎች ክርክር ነበር። በፌዴሬሽን ጥሩ ነው፣ ግን ይህ እኮ አሁን በየሶስት ወሩ በየስድስት ወሩ በየሚዲያው እየተጋበዙ ማድረግ ሲገባ ነበር። አሁን በአምስት አምስት አንድ የሚደረገ አንዳንድ እንደ ጥቅም የምንቆጣቸው ነገሮች ካለንበት ውድቀት አንጻር በማየት ነው እንጂ ኖርማሊ ማለት ፖለቲካና የፖለቲካ ፓርቲ ቢያንስ ፖለቲካ እንኳ የሚባል ሞቅ ያለ እንቅስቃሴ 50-60 ዓመት የነበረበት ሀገር ነው። የመድረ ፓርቲ ደግሞ ቢያንስ 30 ዓመት እናቀለን። ሚዲያም እንደዛ ዘነች ጊዜ እናቀለን። ከዛ አንጻር እነዚህ አሁን ፖለቲካ ፓርቲዎች ልጅነት ቀርቦ ተከራክረዋልና ይሄ ለወደፊቱ ለፖለቲካ ባህልም ይባላች ባንጣ አይነት በሰላም አልባል ባንጣ አይነት ሰሪያ ጥሩ ነገር።
3: አቶ ገለታው፣
12: እኔ በጣም አዝናለሁ በዚህ በምርጫ ጉዳይ ላይ በጣም ነው የማዝነው። እንዳንድ ኢትዮጵያዊ እንዳንድ 130 ሚሊዮን እኛ ዜጋ አዝናለሁ። ባለፈው ምርጫም ላይ ተሳትፌ ውስጥ ለውስጥ ያለውን ችግር ስላየሁ እጅግ በጣም አዝናለሁ በምርጫ። እንደው ወደኋላ አልወስዳችሁም፣ ግን ባለፈው ምርጫ ላይ እኮ ከ30 በላይ የሚሆኑ ምርጫ ቦርድ የማያውቃቸው የምርጫ ጣቢያዎች ተከፍተው ምርጫ ሲመዘግቡ ተይዘዋል። ተይዘው ምርጫ ቦርድ ወስዶ እነዚህን ፍርድ ቤት ወስዶ ምንም ፍትህ አልተሰጠም። ምንም ምን እንደሆኑ ሁሉ አይታወቅም። እንደ ቀላል ችግር ነው ታይቶ የታለፈው እና አጠቃላይ በምርጫ ላይ በጣም ብዙ ቀልድ እየተደረገ ነው ያለው እና ለመንግስት ሰርተፊኬት ብቻ ማግኛ ምዕራፍ ተደርጋ ነው እየተቀጠለ ያለው እና ይሄ ጉዳይ በሀገሪቱ ውስጥ ሀገረ መንግስት እንዳይረጋ እያደረገ ነው። በአጠቃላይ ግን በተለይ ይሄኛው 7ኛው አሁን ምርጫ ከተደረገ በኋላ 3 ትላልቅ ችግሮች ተከታትለው ይመጣሉ የሚል ስጋት አለኝ። አንደኛው ነገር የዚህ የፖለቲካ ለውጥ ስላላሳየ ይሄ ምርጫ ይህንን መንግስት የሚታገሉ ኃይሎች ታጥቀው በአጭር ታጥቀው ትግላቸውን ይቀጥላሉ ማለት ነው። በአማራ ክልል ያሉ ኃይሎች ያው የሚታገሉት ኃይል በምርጫ አሸንፊያለሁ ብሎ መጣ። ስለዚህ ተጠናክረው ህብረት ፈጥረው ትግላቸውን ይቀጥላሉ ማለት ነው። በትግራይ ክልል ውስጥ ከፌደራል መንግስት ጋር የፕሪቶሪያውን ስምምነትም ያፈረሰ ስለሆነ የተጋጩ ኃይሎች ናቸው። ያው ፊት ነው የመጣው። ትንሽ የፖለቲካ ለውጥ አላሳየም ይሄ ምርጫ። ስለዚህ የትግራይ ክልሉም ይቀጥላል ማለት ነው። ኦሮሚያ ክልልም እንደዛው ይቀጥላል ማለት ነው። ስለዚህ ከሰላም አንጻር ስናየው የተጀመሩ የትጥቅ ትግሎች ተጠናክረው የሚቀጥሉበት ሁኔታ ነው። ትንሽ የፖለቲካ ለውጥ ያላሳየ ስለሆነ። ሁለተኛው የኢኮኖሚ ጉዳይ ነው። በጣም አስፈሪው የኢኮኖሚ ጉዳይ የኢትዮጵያ የማክሮ ኢኮኖሚ ችግር ግሽበቱ እና ይሄ ስርዓት ቁጥር መጨመሩ የጂዲፒያችን ችግር የቀነሰ መምጣቱ በአጠቃላይ ከፖለቲካ ችግሮች ጋር የተያያዘ ነው። ስለዚህ ምንም የፖለቲካ መፍትሄ ስላልሰጠ ይሄ ምርጫ የማክሮ ኢኮኖሚያችን ችግር ይቀጥላል ማለት ነው። ይሄ ነው የሚያሳዝነኝ። ድህነት እየጨመረ ይሄዳል። ለዚህ ለጦርነት ለእርስ በርስ ጦርነት የምናወጣው ወጪ ከባድ ነው። ምርታችን አይጨምርም። ስለዚህ ኢኮኖሚያችን የማክሮ ኢኮኖሚያችን ችግር ከባድ ችግር ውስጥ ይወድቃል ማለት ነው። ሶስተኛው ይሄ ስቴት ሌጂቲመሲ የምንለው ወይም ደግሞ የመንግስት ቅቡልነት ከፍተኛ ችግር ስለሚወድቅ ቅድም ያነሳ ነው የዚህ የመንግስት በቋፍነት የምንለው ፍራጀሊቲ የሚሉት ጉዳይ እየጨመረ ይሄዳል። መንግስት በቋፍ እየሆነ በሄደ ቁጥር ሀገረ መንግስት ችግር ውስጥ እየወደቀ ይሄዳል ማለት ነው። ስለዚህ እነዚህ ሶስት ችግሮች እንዲቀጥሉ የሚያደርግ ከባቢ ነው የመጣው። ለዚህ ነው እንግዲህ ኢትዮጵያውያን መነጋገር መመካከር ይኖርብናል። አሁን ሁለት ነገር አለ እንደው መጨረሻ ለማንሳት የምወደው ነገር ምርጫና ምክክር አስፈላጊዎች ናቸው። ሁልጊዜም በዴሞክራሲ ስርዓት ውስጥ እነዚህ ሁለት አስፈላጊ ምዕራፎች ናቸው። ግን መደላድል ይፈልጋሉ። ምክክርም ምርጫም ለማድረግ አሁን በኢትዮጵያ ሁኔታ የመጀመሪያው ነገር ድርድር ያስፈልጋል። ከታጠቁ ኃይሎች ጋር መደራደር፣ መነጋገር፣ ጠመንጃ መውረድ አለበት። ከዛ በኋላ ነው ምክክር፣ ምርጫ፣ መደላደሉ ከተፈጠረ በኋላ መግባት የምንችለው እና እኔ እንደው በመጨረሻ ላይ ይሄን ነው ማለት የምወደው።
3: አቶ ገለታው ዘለቀ የፖለቲካ ተንታኝና የቀድሞ እጩ ተወዳዳሪ፣ አቶ አይነ ኩሉ ጓዝባሃ የፌዴራሊዝምና የአስተዳደር ምሁር፣ እንዲሁም አቶ ዳንኤል ብርሃነ የፖለቲካ ተንታኝ የህግና የሚዲያ ባለሙያ በውይይቱ ሀሳቦቻችሁን ስላካፈላችሁን በጣም አመሰግናለሁ። እግዜር ይስጥልኝ።
1: እኔም ሂሩትና ተወያዮቹን በአድማጮቻችን ስም ከልብ አመሰግናለሁ። አድማጮቻችን ከዶቼ ቬለ የሚተላለፍላችሁ ስርጭታችን ወደ ማገባደጃው እየተቃረበ ነው። በቀጥታ የማህበራዊ መገናኛ የቀጥታ ስርጭታችን ላይ በርካታ አድማጮቻችን በውይይቱ ላይ ሀሳብ፣ አስተያየት፣ ጥቆማ ስትሰጡን ነበር። ምስጋናችን ትልቅ ነው። አሁን የማጠቃለያ ዜና ላሰማችሁ። በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ የ14 ሰዎች ሕይወት አለፈ። በፈረንሳይም በተመሳሳይ ዛሬ በደረሰ የሲቪል አውሮፕላን መከስከስ አደጋ የ11 ሰዎች ሕይወት አልፏል። በአውሮፓ በተከሰተው ከፍተኛ ሙቀት በአንድ ሳምንት ውስጥ ብቻ ከ1300 በላይ ሰዎች ሕይወት ማለፉን የዓለም የጤና ድርጅት አስታወቀ። በአውሮፓ 191 ሚሊዮን ሰዎች ለ35 ዲግሪ ሴልሺየስ ሙቀት ይጋለጣሉ ሲል ጥናት አመልክቷል። ኢራን የአሜሪካንን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተዘገበ። ቴህራን አሜሪካ ጥቃቱን የምትቀጥል ከሆነ ከውይይቱ ልትወጣ እንደምትችል አስጠንቅቃለች። የሩሲያው መሪ ቭላድሚር ፑቲን የሀገራቸውን ደህንነት እንደሚያረጋግጡ ቃል ገቡም። ፑቲን ይህን ያሉት ዩክሬን በሩሲያ ላይ የምትፈጽመው ጥቃት እየጨመረ በመጣበት ወቅት ነው። የማጠቃለያው ዜና በዚሁ አበቃ። እንግዲህ አድማጮቻችን ለዕለቱ ያልነውም ስርጭታችን ወደ መገባደዱ ተቃርቧል። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይታ አድርጌያለሁ። በስርጭቱ ላይ ከኛ ጋር ለነበራችሁ ሁሉ ሀሳብ፣ አስተያየት፣ ጥቆማችሁን ስታካፍሉ ለነበራችሁ ሁሉ ምስጋናችን ከልብ ነው። ነገ በተመሳሳይ ሰዓት ለመገናኘት ቀጥሮ እንያዝ። ለዛሬው ግን በዚሁ እንሰነባበት። ጤና ይስጥልን።